ላሊበላ አለቱን እንደፈለፈለው ላሊበላ አለቱን እንደፈለፈለው ወደ እንዲያ ነው ትዝታ ልቤን የከፈለው እኔ እንዲያ ነው ትዝታ ልቤን የከፈለው ይሄኛውን ተራራ ያኔ ጋረደው ይሄኛውን ተራራ ያኔ ጋረደው አየት ታያካል ረቆ ጌሄዶ አየት ታያካል ረቆ ጌሄዶ ዳግም በትንሣኤው ነፍስን በዘራበት ዳግም በትንሣኤው ነፍስን በዘራበት